0: እንግላ ማሻአላ ሙሚ ሸሪፍ ሸከሰ ድሮ ክርንቱ ፍረስ ክርንቱ ክላው የከማን ያክርን ተፈጀ ሞሎ ነማ ሱሮ ፍረስ ክርንቴ ለን ባማሳይት ጃያ ባና ጉሮሜ ዱሪያ መሐመድ ከምስልማ ያፈል መተማላ ሞዲያ ኮሮንዴ ፈልፈሌ ዲው ሰንጆሬ ላዛብሰና ላዛምየና ተመንና ሱሮ ፍረስ ክርንቴ ለን አንዲያ ጋቢኑ ዳጂ ኳ ፋቶሮ ለኔን ክርንቱ እንዴ እንዲያ ለክቷለን ክርንሴ ማዴሮ ዞላ የ እንዴ ፍረስ ክርንዶሮ ተሚን ስፕሩ ስኩፈል ዲውላ አርፈል ስኩፈል ዲው አራክ ስፕር አው ስፕር ላር ስፕር ፈል ኡዲው እንዲ ስፕር ላር አራክ ዲው እንደሰን ያረን ማንዲያ ፈንዲን ሳንዲያ ፈንዱጋ ያዳይ ኮርካን ዘምኑ ኢነ ዘምኑ ዳይ ካንም ካንዲ ኩኒን ኮ ንጎ ካምላ ዳኑ አሰላሙ አለይኩም
1: ወአለይኩም ሰላም እንዳዋት እንዶ ክሌዋው አሊ መሐመድ ዱኖ ማማናጅን
2: አሊ መሐመድ ዱኖ ማማናጅን
1: ኩስቶታሮ ኡቶ ፍንጀሮ
2: ንገላ ኛፋኛ
1: ማሻአላ አይ ኮሮንዶ አይ ታኪ ኮሮ ኡባ ኮሮ ኢትኪላ ካንዶ ዛሚ
0: እንዳዘራም
1: እንዳሰ አው ጉልዋዴ
0: ክንንጎ ኮሮ ለክኛ ከመምቤ ጋንጋ ከከዲ የዱዮ ነው ተመቶሮ ዘማኛን አይ ድሮ ባቆ እንዳ ካር ማደረ ዛገደ ኛንጉ ሙሜ
1: ዮ ካኑ የሆነ ያይ ዘምቢያ ሆነ ያንዲ ያ ፈልማታ ሮ
0: አይድማንም ያይ ዘምቢያ አይድማንም ተመትሮም ዛማንም
1: ተመትሮም ዛዛው
3: ካም ያላን ተንጎርቴ አዋይ ቦዝና አንገይ ዘምባ
1: አዲ ሽሩጉ ያይ ዘምቢያ
3: ያይ ዘምቢያ
0: ግላድ ሮተርትና አንን ድሮ ገደየን
1: ዮ መሐመድ ካምስል
0: መሐመድ ካምስል
4: አያይ ዘምቢያ ካዝም ያ ዘምዙ
1: አዲ ማስቶ አውዶ ያይ ዘምቢያ ካዝም ዲያንዙ ሆነ ካዝም ዘይን ሆነ አዲ
0: ግዳ ኒራስ ከየና ካለ ገዴ ዛምም ባው
1: አይኮ
0: ክንዳው ሜንን
1: ክንኩሚ ባላ ዛፍና
0: እንዴ
1: አይ ክንኩሚ ነው
0: ተመትሮም ዘምንጎ ማኛ አምሶ እንጂ አዮ ነው
1: አንጉሩ እንደ የዞዳይ
0: አምሶ እንጂ አዮ ነው ተመሆኔ ዲያ
1: ባሹ ለወጋ ያዛፍ
0: እንግዳ አይዞ
1: አዲ መሐመድ ዱኖ
0: አዲ መሐመድ ዱኖ ማኛ አስኩኝና እንግዳ እንጂ አዮ ወንድማ ማዳይ
1: አላ ክሊዮ ስለዳም እንጂ
0: አከለክ ያ ረብ አለሚን አስኩኝና ነኝ እንግዳ አስኩኝና ነኝ አሊ መሐመድ ዱኖ ወከም ላጋና አሰላሙ አለይኩም
1: وعليكم السلام ورحمة الله
0: نعم نفن دي
1: انجلا عمر حبيب وريه واتل ترافيه
0: انجلا عمر حبيب كان دي انجي انلا كان مي كمين
1: سنيا كمي لا يقولو
0: كن وومي كن يا كمي لا غانغا ككدي يدرونو
1: هنگل انزاني
0: هنگل انزاني انجلا نيزول قوان مادو ككلو خندي
1: انجلا كن وومي لا يوم
0: امسو انجي ايوونو
1: ወደኛ
0: እንግዲህ እዚህ አረ ካፕቴን ወይ
4: አንዴ
1: ጎንማን
0: ታይ ቆሮም ዳይገ
1: እንግዳ ባና መይዱሪ ረሃጅ ተመቆጣው
0: እንግዳ ባና መይዱሪ ያፈኝ
1: እንግዳ ካኑሪ እክስክሳት ደሞ ነው
5: ናም
1: ካኑሪ እክስክሳት ደሞ ነው
5: ክስክሳስልም
1: አአ
5: ክስክሳስልም ክስክሳስልማት ካይ ባማር ኮሮማር ለጂን ንሽን ክላ
1: ያ ፋልማታ ማላሞ ደረክና ላይ
5: ዮ ዳ ያ አልታሮ እንዳ ሃይሪ ያኛ ዛፍቻ
3: ክስክስታንም ማነ ኩይ ንጉል ማጅ ኩይ ናንጉል የማጅን ነይ ያራ
1: ላብዳ አለልማ
0: እንግላ ዛምየና
4: ባማር ክስክስካንም አረ ያ
5: ኮሮማር ማጅ ክስክስካንም ክስክስ ደሞ ይደው
1: ከሳት
0: ገላ ነራ ገላ ማራቢ ገደምቢያላ
1: ናም
0: ገደምቢያላ ሱይ
1: እንጎ ፈልበይ ዳይ
0: እንዳይ እንግላ
1: fande shi kuma na kada ne kuma nan da ko biskaram girma ngirme tiro ramar filin su kwata mare yo shi da Qur'an da yanzu idin di sarisin shi kina ndawa na kace mare
0: da shi kuma samnoram
1: da kina zindawo
0: ada ko romno
1: yo ne ku tende animen dai kina zindawo
0: atinan din ma
1: da ngala da ku ai bana ba mai dure da marhaji
0: mai dure da nojin ba shi
5: ngala ba Umar kina zindiyo
1: sai sami
0: yo kam ma ho ne na iya
1: Allah ta mala mene ne ra haje
3: kina zan arakin
1: ta
6: Umar Habib
4: kina zan uwa Umar Habib
6: uwa kozana
1: na
4: uwa
1: sami
4: idan da uwa an min fal fitan digin
1: ya amma mawar kamfilin
4: na
1: ya sabbi

ገላ ማሻአላ ፍረንቱ ከማን ዳክረንታ በደም ወሎ ነው ማ ፈረስ ክረም ዱክላ ቢን ደረሰን ክላን ይታፊስ ኩስ ኩኑ ዳው ወፍላ ኢፍ ሚላን ታጂ ፈረስ ክረም ድላን አክረንቱ እንደ ፋቴሮ ዘውላየን ስንዴተም ፈረስ ክረም ድሮ ኮሮንዴ ገብሶ ነው ማታ ሳፍቶሮ ኮሮ አኮሌና ለንጂ ኮሮ ከን ቱሉን ሚያ ከን ሚው ሚያ ከን ያ ከሚያ ዳጂ kuro kan miyan loko ya kan miyan sunbe safan dugawya ndirunda kura adin samu assalamu alaikum.